ደስታ ገደብ ለፍላጎት ይሳብ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናፍኛ ለራሳችን ብለ

እውነትን እንድናውቅ እንፈልጋለን። እውነት ለሁላችንም ይገባናል። ሁላችንም እውነትን እናውቅ ይገባል። እንከተል ይገባል። ይገባል ይገባል። እንረዳ ይገባል። እውነት እውነት እውነት ብቻ ነው። ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሹ ማይሰራ ደግሞ